ፊቱ ይቅባቦ ዛሉ መቃባለ ይትከፈለ ይዛላቹ አዲጁሌ ቀባኡሌማ አቦረዱሌ ሙራየት ቤም ሄይታማ አቆመሴ በረሕን ተቲሊዋ ውዱ ኢመቱሽ ዚቀባኡሌነት ቀጠባዬ ድንባጭባሕ ውዱ አላሽኹምን ባቲ ሽርቲ ዘበ ዝናሩ አሕላሽ ሴዋ ይቃብ ዛላቹም ሕሉፍ ፊለሽ ዛል ሰላቱ ሖጅሌ ቀዳእ ብትሰግዳሕሽ ባዬ ውዱእ ሞሸ ዘይሰአ ጎገ ዘው ምይ መንካእ ዛል ባሌ ባይቲ ንማሻማ ሓጂስ ብመቃባእለ ወቅቲ ኤለሹም ባዬ ኣሩዙም ዲጀመ የንቁረሽ ቢሓል በለቹ መትቦረት ዞሌም ጤትት ቀሬው ባዬ ኣላሁ ፈረቱ ኣቀደምቲማ ኣልቲጤነብተዩም ዚቃበኦው ወለም ኣሹሌማ ውዱእ ኣሽቲማ መስገድ ቤቦቲ ቀላሕ ባይቲ ዘሰበቤ ኣሕላሽ ሴ የትፋጥ ነደ ዝሄጄ ሰአ ስጁድ ብእሳልቲ ሙሴ የገኘ ኣላሁ ፈረቱ መቅደማ ሰላት ዝኘለ ወቅቲ ዞ መቄራሕ ድርቂ ዝኛንታ ሙቱም ደጉቤኒ ዲጃልዋ ጋፊ ኢመይሲገዱቦ